አከም ምንድነው ልጃቸው እናንተ ትበላለህ ምንድነው ልጃቸው አረመላመላመላመላ እቴ መላይከረስ ለፍቅር